0: እሱን ነው ባንና ምን ሰዓት ምክንያት ነው
1: ኩቲ ጊታ
0: አዘ እስኪ ማርነቴ ባንና ምን ነው
1: ስኮባሪ ማኪ ባንም ደካይ ተይጋም ዝፋፋኩ አርካት ጋርባታን በሚቲ ቪዲዮ ማላኔ ትንታቶ እስመጋይላ